ታገደብ ለፍላጎት ይሳ ጊዜ ሰዓት መደብ ዱራ ጎዳት ሰው አደማመር ድመገም ለኪዮና አልኩል እንዳሰብ ነው ታሸናለኛ ለራሳችን ብለን ወገን ይወቅልን እንዳበጀን ዘመን ከደሩ ጥሪ መገናኛ ድግስ ደስ ደስ የለት የለት አርሽ ደስ ደስ ደስ የለት የለት አርሽ ደስ ደስ

ደስታ ገደብ ለፍላጎት ይዛ ጊዜ ሰዓት መደብ ዱር አቆጣጠር በሰው አደማመር እድሜ ገመር ልክ ይሆናል እኩል እንዳሰብ እንዳሸናት ለኛ ለራ